አብ ዓመተ ትምህርቲ 2015 2016 ብሉጽን አብነታውን አገልግሎት ዘሃቡ 73 መምህራን በሽድሽ ጥቅምት ተሸሊሞም አጣጋጣሚ ሐላፍ አገልግሎት ትምህርቲን ዑዘባ ድባርዋ መምህር ቴድሮስ አብርሃም ለመምህራን ዝግበር መትብባህ ውጽኢት ትምህርቲ በአይነትን መምህያሽ ሐጋዝ መዃኑ በመጥቀስ ለዕልም ሙያዊ ስነ ምግባር አካዳሚያዊ በቃዓት አተሐዛ ሰነዳት ከመውን ዝምድና ምስተምሃራይን አባላትን እጥቀንድ መምዘኒ ከምዝነበር ሐቢሮም አቦን በረጨን ፈርማህበር መምህራን ዘባደቡብ መምህር ሳምሶን ነጋሽ ወገኑ መምህር ኮስኳስን አማዛንን ወለዶታት በመኻኑ ሙያዊ በቃዓት መምህራን መዕባይን ለብሉጻት መትብባዕን ማህበር አብ ቆላህታ ህዝብ ሰርሐሉ ዘሎ ከምስ ሆነ ገሊጾም ሐላፍ ጨንፈር ትምህርቲ ዘባደቡብ መምህር ህብ ትዝግ ኪዳነብ ወገኑ መምህራን ነት ህዝብ መንግስትን ዘሰከሙም ሐላፍነት ሙያን በቃዓትን ሕልናን ክሰርሐሉ ተላቢዮም አማሐዳሪን ዑዘባ ድባርዋ አቶ ፍራወንጌል ተክላይ ማነት ቦገኑ ለመምህራን ምትብባ ሐበርክቱ አብ መስርሕ መምህራን ምስትምሃረን ቀሊል ስለዘይኮነ በቀጻልነት ንኽስራሐሉ መምህዳርን ዑዘባ እጃሙ ከምስ ከብር አረዲዮም አብን ዑዘባ ድባርዋ አብ ዓመተ ትምህርቲ 2016 2017 47 ነጥብ 5 ሚታዊት ደቂ ኣንስትዮ ዝርከብኦም 27474 ተምሃሮ ኣብ መኣዲ ትምህርቲ ይርከቡም አብ ዞባ ማእከል ሀገራዊ ማህበር መንእሰያትን ተማሃሮን ኤርትራ ምስ አካላት መንግስትን ግንባርን ብምውሃድ ኣብ ዝወደቦ ናይ ሰለስተ ኣዋርሒ ስልጠና ክስልጠኑ ዘፀንሑ 1563 መንእሰያት ብ7 ጥቅምቲ ተመሪቖም እዚ 13 ዓይነታት ሞያ ዘጠቓልል ስልጠና ኣብ ንዑዞባ ቴራፖሎ ዝተዋህበ ኮይኑ ንዝበዝሑ ብፍርቂ ዋጋ ን337 ድማ ብነፃ ከም እተዋህበ ኣብቲ ናይ መመረቕታት ስነስርዓት ተገሊጹ ኣማሓዳሪት ንዑዞባ ቴራፖሎ ወይዘሮ ልውል ኣስራት ብወገና መንእስያት ሰልጠንቲ ረኺቦሞ ንዘለዉ ዕድል ምስ ኣካዳምያዊ ትምህርቶም ብምስናይ ብግብራዊ ስራሕ ከማዕብልዎ ኣዘኻኺራ ኣብ ወዳታ ኣብ ወንበር ጨንፈር ሃማመት ዞባ ማእከል ኣቶ ሳምሶም ክፍለ እቲ ስልጠና ብብዝሒ ተሳተፍቲ ናይ መጀመርያ ምዃኑ ብምጥቃስ ነቲ መደብ ክውን ንምግባር ንዝፀዓሩ ምስጋና ኣቕሪቡ ኣብ ንዑዞባ ሓመል ማሎ ካብ ወርሒ ግንቦት ጀሚሩ ብደረጃ ምምሕዳራት ከባቢ ክካየድ ዝፀንሐ ቅነ መንእሰያት ብ4 ጥቅምቲ ኣብ ምምሕዳር ከባቢ ዋዝንተት ብዝተኻየደ ስነ ስርዓት ብወግዒ ተዛዚሙ ሓላፊ ሃማመት ኣብቲ ንዑዞባ መንእሰይ ጀማል ወልዲት እቲ ንተምሃሮን መንእሰያትን ዘሳተፈ መደብ ውድድራት ባህልን ስነ ፅሑፍን ቀያሕቲ ዕምባባ ቁንጅና ሓፈሻዊ ፍልጠትን መደረን ዘጠቓልል ምንባር ሓቢሩ እቲ ውድድራት መንእስያት ባህላዊ ክብርታቶምን ሃገራዊ ንቕሓቶምን ከበርኹ ዝሕግዝ ልዑል ናይ ተወዳዳርነት መንፈስ ከም ዝነበሮ ብምግላጽ ኣብ መጻ ወለዶ ብኣተኩሮ ክሰርሑን ኣበርክቶኦም ክዕዝዙን ተላብዮም ኣማሓዳሪ ምምሕዳር ከባቢ ዋዝንተት ኣቶ ያሲን መሓመድ ብወገኑ መደባት መንእስያት ኣብ ምምሕዳራት ከባብን ዓድታትን ብውድብ ኣገባብ ክካየድ ኣገዳሲ ምዃኑ ብምሕባር መንእስያት ነቲ ዕድል ተጠቒሞም ውዳብኦም ክሐይሉን ኣበርክቶም ኣብ ሕብረተሰብ ከበርኹን ፀዊዖም ኣብ መወዳእታ ሓላፊ ጨንፈር ሃማመት ዞባዓን ሰባ ኣቶ ኣዛዝ በረኸታ እቲ መደብ ኣካል ናይቲ ማሕበር ውዳበታቱ ናብ ምምሕዳራት ከባቢ ብምውራድ ዘሰላስሎ ዘሎ ንጥፈታት ከም ዝኾነ ብምሕባር መንእስያት ብንቕሓት ክሳተፍዎ ኣዘኻኺሮም ኣብቲ ቕነ ቀዳመይቲ ምምሕዳር ከባቢ ዋዝንተት ካልአይቲ ምምሕዳር ከባቢ ግዝግዛ ሳልሰይቲ ድማ ምምሕዳር ከባቢ ዝሮን ኮይነን ተዓዊተን ኣብ ከተማ ዓዲ ቀይሕ ብቤት ፅሕፈት ቱሪዝም ዝተዳለወ ኣስተምህሮ ብ6 ጥቅምቲ ንውሃብቲ ኣገልግሎት ትካላትን ኣካላት ምምሕዳርን ተዋሂቦም ሓላፊ ቤት ፅሕፈት ቱሪዝም ኣብ ንዑዞባ ዓዲ ቀይሕ ኣቶ ተስፋይ ግርማይ ኣብ ዝሃቦ መግለፂ ንስሉጥነትን ፅፈትን ኣገልግሎት ቱሪዝም ብመንፅር ሰብ ሰርሖ ብልሒ ሰፊሕ መግለፂ ሂቦም ሓላፊ ክፍሊ ቱሪዝም ኢንስፔክተር ዮሃንስ ሃብተ ብወገኑ ትካላት ውሃብቲ ኣገልግሎት ቱሪዝም ሃገርና ኣብ ዘካይደኦ ንጥፈታት ሃጓፍ ንኸይህሉ ዓቕሚ ሰብን ብቴክኖሎጂ ምምዕባል ኣገዳሲ ከም ዝኾነ ኣዘኻኺሮም ኣብ መወዳእታ ኣማሓዳሪ ንዑዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ፅላት ቱሪዝም ንምምዕባል ንቕሓት ወሳኒ ከም ዝኾነ ብምጥቃስ ዝውሃብ ኣገልግሎት ብዘመናዊ መሳርሒታት ንኽስነ ናይ ኩሉ ፃዕሪ ከም ዝሓትት ኣብርሆ መንግስቲ ኤውሮጳዊ ሕብረት

0: ህጥረት ሰዓትን መቅላል ቆልጥፍ ስጉምት ይመስል
1: ዘካይ ዶዘለ ሰፊህ ተጻባይ ዲፕሎማሲያውን ዜናውን ዘመተ ነቲ ታሪክ ዘይፈልጥ ሓድሽ ወለደን መድነጋር ኤርትራ ንኢትዮጵያ አፍደገ ባህርን መኽላእ ብዝሰፍሐ ሰውዲ ዝተፈጥረት ሃገር ኣምሲሉ ክጠቕሳ ይስማዓዩ። ኣብዚ ውዲት እዚ ብቐዳምነት ዝኸሰን ድማ ሃገራት ዓረብ ብሓፈሻ እታ ታሪካዊት ጸላይቲ ኢሉ ዘጠምቓ ግብፂ ብቐንዲ እያ። ናጽነት ኤርትራ ንሰላሳ ዓመታት ብዝቐጸለን ኣብ 1991 ንገዛእቲ ሓይልታት ኢትዮጵያ ብዝፀራረገን መስተንክራዊ ወተሃደራዊ ዓወት ዝተረጋገጸ እዩ። ሕጋውነት ሕቶ ኤርትራ ንናፅ ሃገር ግና ቅድሚ ብረታዊ ቃልሲ ዝነበረ እዩ። እንተኾነ ካልኣይ ኩናት ዓለም ምስ ተዛዘመ ሃገራት ኣፍሪቃ ብሓፈሻ ኣብ ትሕቲ መግዛእቲ ኢጣልያ ዝነበራ ሊብያን ሶማልያን ድማ ብፍላይ ናፅነትን ኣብ ዝርኽባሉ ዝነበረ እዋን ኤርትራ ኣንጻር ድሌት ህዝባን መሰላን ናፅነትን ብዓሎቕ ምስ ኢትዮጵያ ክትቁረን እዩ ተፈሪድዋ። ብጉልባብ ፌደሬሽን ድማ ንዳግማይ መግዛእቲ ኣብ ትሕቲ ዘውዳዊ ስርዓት ኢትዮጵያ ኣትያ። ኣብ ርእሲ እዚ ቁልዕ ግህሰት እዚ ኢትዮጵያ ድሕሪ 10 ዓመታት ነቲ ንኤርትራ መሰረተ ምምሕዳር ዘፍቅድ ዝነበረ ውዕል ብምፍራስ ኣብ 1962 ንኤርትራ ብሓይሊ ጎቢጣ ኣብ ትሕቲ ግዛእታ ኣእተወታ። ካብዚ ታሪካዊ ኮውንነት ብምብጋስ ቃልሲ ህዝቢ ኤርትራ ነቲ ንረብሓ ዓበይቲ ጂኦፖለቲካዊ ዕላማታት ዝተመንዝዐ ሕጋዊ መሰሉን ናፅነት ምምላስ ኣንጻር ጎበታ ኢትዮጵያ ዝተካየደ ፍትሓዊ ቃልሲ እዩ። እዚ ታሪካውን ሕጋውን ኮውንነት እዚ ድማ ኣብ መዛግብ ውድብ ሕብረት ሃገራት ብዘየወላወል ዝተሰነደ እዩ። ኣብዚ ነዊሕን መሪርን ጉዕዞ እምበኣር ቃልሲ ህዝቢ ኤርትራ ናይ ቀረባ ይኹን ርሑቕ ሞራላውን ካልእን ደገፍ ዝተነፍጎ ምንባሩ ማንም ዘይስሕቶ ሓቂ እዩ። እቲ ሕጂ ዝስማዕ ዘሎ ጫውጫውታ መጥምዛዝ ታሪክ ከዓ ክትበልዓ ዝደለካ ባጉንባሕ ዛግራት ትብላ እዩ ነገሩ። ኣብዚ ክፍለት ዘለዎ ዓለማዊ ካርታ ዘየለን ዘይነበረን ፅውን ፅዋይ ስለ ዝደረስካ ምሕር ካብ ዓቕሙን ላዕሊ ዝመጣጠር ርቡፅ ሓላማይ መስኮት ኣብ ቀይሕ ባሕሪ ኢሉ ስለ ዘህተፍተፈ ወይ ድማ ሓንቲ ሃገር ውን ኣብ ዝበላ ታሪካውን ጂኦግራፊያውን ቅርበት ኣለኒ ስለ ዝበለት ዝሕንጠጥን ዝፅሕተርን ናይ ርሳስ ወይ ኩሩሽ መስመር ኣይኮነን። ብኣህጉራዊ ሕግን ውዕላትን ዝተኣስረ ጉዳይ ልዑላውነትን ግዛእታዊ ሓድነትን እዩ። ልዑላዊ ግዛኣት ኤርትራ ከዓ እሞ ብደምን ብሕግን ዝተሓፅረ እዩ። ዝትንክዮ ወይሉ 4 ነጥቢ

ዝኸበርኩም ሰማዕትና ንዝኾነ መልእኽቲ ምስ ዝህልወኩም ወይ ሓበሬታ ኣብ እስቱድዮ ሓደ ኢና ዘለና። ስለዚ ብሕጂ ዝመፅእ መደብ ናይ መምርሓድ ገንበስ ስለዝኾነ መምርሓድ ገንበስ ክተለፎን ክንድውል ክንፅበየካ ኢና። ኣብ እስቱድዮ ሓደ 33 93 98 01

ዝኸበርኩም ሰማዕትና ከምኡውን ካርታ ኣካል ሃገራዊ ሽማግለ ዝኾነ ንህዝቢ ክመሓላለፍ ዘለዎ መልእኽቲ ወይ ሓበሬታ ኣለዉ ትብልዎ እንተሎ ኣብ እስትድዮ ሓደ ኢና ዘለና ክድውሉልና ትኽእሉ ኢኹም ሙዚቃ እንዳተኸየደ ትራይ

ሃሪምኒ በኺው ቀዲምኒ ከሲሱ ኣብዚ ሓለፈ መዓልትታት ሚኒስትሪ ጉዳያት ወፃኢ ኢትዮጵያ ንኤርትራ ብወራር ግዝኣት ኢትዮጵያ ብምኽሳስ እዚ ዘይምኹኒ ወራር ንዘባዊ ሰላምን ፀጥታን ኣብ ሓደጋ ከውድቆ ከም ዝኽእል ኣጠንቂቑ። ሃሪምኒ በኺው ቀዲምኒ ከሲሱ ዝብልኩም ከምዚ ዓይነት ስብልበታ እዩ። እዚ ክስ ዝመሰረት ከም ዘይብሉን እቲ ሓቂ በንጻሩ ምዃኑን ዘነፅር ድሙቕ ሓቅታት ክንጠቅስ። ቀዳማይ፣ ኢትዮጵያ ኣብ ልዕሊ ኤርትራ ቁልዕ ወራር ዝኣወጀት ቀዳማይ ሚኒስትራ ብ13 ጥቅምቲ 223 ቅድሚ 3 ዓመታት ንፓርላማ ኣብ ዘስምዖ መደረ እንተተኻኢሉ ብዘተ ኣድላይ ምዝኸውን ድማ ብሓይሊ ልኡላዊ መስኮት ባሕሪ ክንውንን ኢና ክብል ዝገለጸሉ ዕለት እዩ። ካልኣይ፣ መንግስቲ ኤርትራ ብ16 ጥቅምቲ 223 ኣብ ዘውፅኦ መርኣያ ነብሰ ግትኣት ዝኾነ ቁጡቡን ሓላፍነታውን ጋዜጣዊ መግለፂ ከም ወትሩ ኣብ ከምዚ ዝኣመሰለ መኣዲታት ከምዘይዕደም ደጊሙ ብምርግጋፅ ንኩሎም ግድሳት ከይትንከዩ ተማሕፂኑ። ሳልሳይ፣ መራሒ ብልፅግና ነቲ ዘየቋርፅ ናይ ኩናት ዘመትኡ ንሰዓብቱ ኣላዓዒሉ ደገፍ ንክረክብን ኣብ ሓንጎሉ ንዘሰላሰሎ ናይ ምውራር ዓሰብ ኣጀንድኡ ባይታ ንምትጣሕን እስራኤል ኣብሮራታት ጎላን ዝገበረቶ ወራር ኢትዮጵያ ንኤርትራ ንምውራርን ንዓሰብ ንምሓዝን ከም ሓጋዚ ኣብነት ክኸውን ከም ዝኽእል ገሊጹ። 4 ክንየዚ ብምኻድ እውን ኣብ ኣብያተ ግምጃ ካቢነ ፓርላማን ካልኦትን ንናፅነት ኤርትራ ዘረጋግፅ ሕጋዊ ምርትዖ ወይ ሰነድ ደልዩ ደላልዩ ከም ዘይረኸበ ብምሕባር ንልዕላውነት ኤርትራ ዝነፅቕ ናይ ዳግመ መግዛእቲ ጥሙሕ ዘነፅር መደረ ስሚዑ። 5 ኣብ ቀዳማይ ሚኒስተር ኣብ ዝረኸቦን ባዕሉ ኣብ ዝፈጠሮን ዕድላት ቀንዲ ተልእኮ ሰራዊት ኢትዮጵያ ምርግጋፅን ምውሓስን ሰላም ቀይሕ ባሕሪ ካብ ጫፍ ሶማልያ ክሳብ ወደብ ኣፅዕ ማእከል ዝገበረ ምዃኑ ብወግዕ ኣፍሊጡ። 6 ካብዚ ብምብጋስ ላዕለዎት ፖለቲካውያን ወተሃደራውያን መራሕቲ ብልፅግና ኣብ ዝረኸብዎ ህዝባዊ ኣጋጣሚታት ንዝተፈፀመ ታሪካዊ ጌጋ ክእርሙ ከምኡውን ንወደብ ዓሰብን ደቡባዊ ክፋል ገማግም ቀይሕ ባሕርን ብሓይሊ ወሪሮም ብምሓዝ ነቲ ኣለና ዝብልዎ ሓይሊ ባሕሪ እስትራቴጂካዊ ዕምቆት ከም ዘውሕሱ ብዓውታ ገሊፆም እዮም። ይቕሬታ 7 ብ27 መስከረም 226 ቅድሚ ወርሒ ምዃኑ እዩ። ምክትል ሓለቓ ጠቕላል ስታፍ ሰራዊት ኢትዮጵያ ኣብ ትግራይ ተጀሚሩ ዘሎ መጥቃዕቲ ኣብኡ ደው ዝብል ከምዘይኮነ ፍሊጡ። ንስ ወሲኹ መቐለ መሰጋገሪት እያ፣ እታ ናይ መወዳእታ መዓርፎና ዓሰብ እያ፣ ቀንዲ ዕላማና ድማ ባንዴራና ኣብ ቀይሕ ባሕሪ ምትካል እዩ ክብል ኣነፂሩ። 8 ዕብዳንን ሃነይ ናይታን ስርዓት ብልፅግና ምስ ቀይሕ ባሕሪ ብመንፅር ኣብ ዝሓለፈ እዋን ዝነበረ ተንኮል ምጥቃዕን ምውራርን ኤርትራ ምርኣይ እውን ይከኣል እዩ። ነዚ ድጉል ኣጀንድኡ ኣብቲ እዋንቲ ብወግዒ ኣይደርግሑን። የግዳስ ኣብ መፋርቅ 222 ኣብ ጅቡትን ሽስልስን ኣብ ዝተካየደ ምስጢራዊ ርክባት ንህዝባዊ ወያኔ ሓርነት ትግራይ ኣብቲ ኣብ ልዕሊ ኤርትራ ዝፍፅሞ ውራር ክትሕግዞ ክሓባብላን ክሽሕጣን ፈቲኑ ነይሩ እዩ። ፍልይቲ ልኡኽ ሕብረት ኤውሮጳ እውን ኣብ ወርሒ መስከረም 222 ገለ ኣዋርሕ ቅድሚ ስምምዕ ፕሪቶርያ ናብ ኢትዮጵያ ድሕሪ ምብፃሕ ኣብ ዘርግሓቶ ምስጢራዊ ሰነድ ኣብ 218 ኣብ መንጎ ኤርትራን ኢትዮጵያን ዝተገብረ ስምምዕ ሰላም ፍሩስ ምዃኑ ኣውጀ። እዚ ኣብቲ እዋንቲ ኤርትራ ብዛዕባኡ ዝኾነ እማት ዘይነበራ ዘንቀደ ውዲቲ ነይሩ። ብጥምር ዝበለ ስርዓት ብልፅግና ነቲ ኣብ ልዕሊ ልዑላውነትን ግዝኣታዊ ሓድነትን ካልእ ኣባል ሃገር ሓይሊ ምጥቃም ወይ ምፍርራሕ ዝኽልክል መሰረታዊ ምትክላት ኣህጉራዊ ሕግን ቻርተር ሕቡራት ሃገራትን ብምጥሓስ ኣብ ልዕሊ ኤርትራ ዘይምኹኒ ወራር ምፍፃም ንልዕሊ 3 ዓመታት ክሰርሕ ፀኒሕ ኣሎ። እዚ ሕጂ ዘካይደ ዘሎ ኤርትራ ግዝኣተይ ወሪራ ዝብል ናይ ጸለመ ዘመተ ድማ ካብቲ ሃሪምኒ በኺው ቀዲምኒ ኸሲሱ ዝብል ምስላ ዝፍለ የብሉን። ዝኸበርኩም ሰማዕትና ኣብዘን ዝሓለፋ 3-4 መዓልትታት እውን ብግሉፅ ናብ ሕብራት መንግስታት ሕብራት ሃገራት
لوح كم صحفة من قستناون بمن قدو وصعب قدام منستر حاد لوحنا بحبرات هاقرات كم تلعخة سمعنا لنا نتكوينات المواتوات ازقبر زلوي أبزي ملكيتا من قستة أمريكا فعلة سلستة تكمتي أبزو تصعد تحتصير مقلتي خمزيبل أمونغو إيتوبيان إريتران زلو سقر دباو وطري إنو السخة زخيد زلو نملا زوبا كقتل كقتل وتخولو له كرنا افريكا قالو وتهدراو غلچتن سبعو كلولاون كقتل اي كيلني حدا غچت نت زقتل زلو متحبر امريكا ابني حبر ربحاتات مسكلتين هاجرات اب حدغا يئتو ايتوبيان اريتران لولاونتن غزاتاو حدنتن غربابتن كخبرا زلع على لوغام كغبران كمتي أبنا كلتشحن عصر شمونتن ناي سلام معكفن استسامة معالو نابزتن متحبارن كملسا أمريكا أتريرا تلاوو بزتة زقبر سلام نابزلاقي دحنت كتباو عبيتن بلتسقنان زوسد انكو من قديو كتبر بحنت سلستة دوتساتو مقلتي علو